0: DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ጣና ይስጥልን። የግንቦት 16 ቀን 2018 የዶቼ ቬለ የአንድ ሰዓት ስርጭት ተጀመረ። አብራችሁን ቆዩ። የዛሬው የእንወያይ መሰናዶ የኢትዮጵያ አጠቃላይ ምርጫ የሀገሪቱን ችግሮች ለማቃለል ይፈይድ ይሆን ወይ በማለት ያጠይቃል። ውይይቱን የመራው ነጋሽ መሐመድ ነው። ከዓለም ዜና ለጥቆ ይቀርባል። ታምራት ዲንሳ የዓለም ዜና ለማቅረብ ዝግጁ ነው። እኔ ሸቴ በቀለ በመስተንግዶ አብሬያችሁ አመሻለሁ። የዶቼ ቬለ የአንድ ሰዓት ስርጭት በሳተላይት በኢትዮሳት ወይም ደግሞ ኤንኤስኤስ 12 በ10985 ሜጋሄርዝ ሆሪዞንታል DW 08 ላይ ይደመጣል። DW አማሪክ በተባለው አፕሊኬሽን በተንቀሳቃሽ ስልክ በታብሌትና በፌስቡክ የቀጥታ ስርጭቱን ማዳመጥ ይቻላል። የዶቼ ቬለን ዘገባዎች በዋትስአፕ በቴሌግራምና በዩቲዩብም ታገኙአቸዋላችሁ። ቀዳሚው የዓለም ዜና ነው። ታምራት ዲንዛ።
0: የDW ዜና።
2: አመሰግናለሁ ሽቴ። ጤና ይስጥልኝ አድማጮች። ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜና እንሆ። በዲሞክራሲያዊት ሪፐብሊክ ኮንጎ የኤቦላ ወረርሽኝ የሟቾች ቁጥር 204 ደረሰ። ኢትዮጵያን ጨምሮ 10 የአፍሪካ ሀገራት ወረርሽኙ አስግቷቸዋል። አሜሪካና ኢራን ጦርነቱን ለማቆም የሚያስችላቸው ስምምነት ላይ ለመድረስ መቃረባቸው ተሰማ። ሩሲያ ዛሬ ሌሊት በኬቭና አካባቢዋ ላይ ባደረሰችው መጠነ ሰፊ የድሮንና የሚሳይል ጥቃት ኦሬሽኒክ የተሰኘውን ኃይለኛ የሃይፐርሶኒክ ባለስቲክ ሚሳይል መጠቀሟን የዩክሬን ፕሬዚዳንት ቮልዶሚር ዜሌንስኪ አስታወቁም። በፓኪስታን በደረሰ የአጥፍቶ ጠፊ የቦምብ ጥቃት የ23 ሰዎች ሕይወት አለፈ፣ በርካቶች ቆስለዋል። ኢትዮጵያውያን አትሌቶች ዛሬ በደቡብ አፍሪካ ኬፕታውን ውስጥ የተደረገውን የማራቶን የሩጫ ውድድር የቦታውን ክብረ ወሰን በማሻሻል ጭምር በሁለቱም ጾታዎች አሸነፉ። ዜናውን በዝርዝር። በዲሞክራሲያዊት ሪፐብሊክ ኮንጎ የኢቦላ ወረርሽኝ ባስከተለው ጥፋት የሟቾች ቁጥር 204 ደረሰም። ኢትዮጵያን ጨምሮ የ10 የአፍሪካ ሀገራት ወረርሽኙ አስግቷቸዋል። የኢቦላ ወረርሽኝ ያስከተለው የሟቾች ቁጥር 204 መድረሱን የአገሪቱ ባለስልጣናት ትናንት ቅዳሜ አስታውቀዋል። የሟቾቹ ቁጥር ማሻቀቡ የተገለጸው የቀይ መስቀል ማህበር 3 በጎ ፈቃደኞቹ በበሽታው መሞታቸውን ካስታወቀ በኋላ ነው። የአገሪቱ የጤና ሚኒስቴር ባወጣው መግለጫ በ3 ግዛቶች ውስጥ በተዋሲው መያዛቸው ከተረጋገጠ 867 ሰዎች መካከል 204ቱ ለህልፈት ተዳርገዋል። የዓለም የጤና ድርጅት ባለፈው አርብ ባወጣው መረጃ የሟቾች ቁጥር 117 መድረሱንና በተዋሲ የተያዙ ደግሞ 750 መድረሳቸውን ገልጾ ነበር። ይህ በእንዲህ እንዳለ ዩጋንዳ 3 አዳዲስ የኢቦላ ተጠቂዎችን ማረጋገጧን ይፋ አድርጋለች። የአፍሪካ የበሽታዎች መከላከያና ቁጥጥር ማዕከል በበኩሉ ኢትዮጵያ፣ አንጎላ፣ ቡሩንዲ፣ ማዕከላዊ አፍሪካ ሪፐብሊክ፣ የኮንጎ ሪፐብሊክ፣ ኬንያ፣ ሩዋንዳ፣ ደቡብ ሱዳን፣ ታንዛኒያና ዛምቢያ ያሉባቸው 10 የአፍሪካ ሀገራት የወረርሽኙ ስጋት ያጠላባቸው ሀገራት ናቸው ብሏል። የዓለም የጤና ድርጅት ከፍተኛ ተላላፊነቱና የውስጥ የደም መፍሰስ የሚያስከትለው የኢቦላ ወረርሽኝን ዓለም አቀፍ ድንገተኛ የጤና ስጋት ብሎ ማወጁ ይታወሳል። አሜሪካና ኢራን ጦርነቱን ለማስቆም የሚያስችላቸው ስምምነት ላይ ለመድረስ መቃረባቸው ተሰማ። ሀገራቱ በመካከለኛው ምስራቅ ያለውን ጦርነት በይፋ ለማቆም የሚያስችላቸውን ስምምነት ዛሬ ሊፈራረሙ እንደሚችሉ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ተናግረዋል። ኢራን በበኩሏ ስምምነቱ በኒውክለር መርሃ ግብሯ ላይ ምንም አይነት ገደብ እንደማይጥል አጥብቃ እየገለጸች ነው። ዛሬ ህንድን እየጎበኙ የሚገኙት የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለጋዜጠኞች እንዳሉት በቀጣዮቹ ጥቂት ሰዓታት ውስጥ ዓለም መልካም ዜና የመስማት እድል ይኖረዋል ብዬ አስባለሁ ብለዋል። የሩቢዮ መግለጫ የተሰማው የአሜሪካው ፕሬዚዳንት ዶናልድ ትራምፕ በማህበራዊ መገናኛ ገጻቸው ላይ ያሰፈሩትን መልእክት ተከትሎ ነው። ትራምፕ ትሩዝ በተሰኘው የግል ማህበራዊ ገጻቸው ላይ በዩናይትድ ስቴትስ እና በኢራን እስላማዊ ሪፐብሊክ እና በሌሎች የተለያዩ ሀገራት መካከል ሲደረግ የነበረው ድርድር በመጨረሻው ምዕራፍ ላይ የሚገኝ ሲሆን አብዛኛው የስምምነት ድርድር ተጠናቋል ብለዋል። የኢራን ባለስልጣናት በበኩላቸው የስምምነቱን ረቂቅ አረጋግጠዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ከኢራን ጋር የሚደረግ ማንኛውም ስምምነት የኒውክለር ስጋት ሙሉ በሙሉ ማስቆም እንዳለበት ከፕሬዚዳንት ዶናልድ ትራምፕ ጋር መስማማታቸውን አስታውቀዋል። ሩሲያ ዛሬ ሌሊት በኬቭና አካባቢዋ ላይ ባደረሰችው መጠነ ሰፊ የድሮንና ሚሳይል ጥቃት ኦሬንሽኒክ የተሰኘውን ኃይለኛ የሃይፐርሶኒክ ባለስቲክ ሚሳይል መጠቀሟን የዩክሬን ፕሬዚዳንት ቮልዶሚር ዜሌንስኪ አስታወቁም። በጥቃቱ ቢያንስ የ2 ሰዎች ሕይወት ሲያልፍ 83 ሰዎች ደግሞ ቆስለዋል። በኬቭ በተሰነዘረው በዚህ አየር ጥቃት የመንግስት መስሪያ ቤቶች፣ መኖሪያ ቤቶች፣ ትምህርት ቤቶችና ገበያዎችን ጨምሮ በርካታ ህንጻዎች ላይ ከፍተኛ ጉዳት ደርሷል። የኒውክለር ወይም መደበኛ ፈንጂዎችን የመሸከም አቅም ያለው ሚሳኤሉ በኬቭ ክልል የምትገኘውን ቢላ ትራስካቫ የተባለች ከተማ መምታቱን ዘሌንስኪ በቴሌግራም ገጻቸው ላይ ጠቅሰዋል። የሩሲያ መከላከያ ሚኒስቴር በጥቃቱ የኦሬንሽኒክ ሚሳኤል መጠቀሙን ያረጋገጠ ሲሆን ኢላማዎቹ የዩክሬን ወታደራዊ እዝ ማዕከላት፣ የአየር ማረፊያዎችና ወታደራዊ የኢንዱስትሪ ተቋማት መሆናቸውን ገልጿል። ሩሲያ ጥቃቱን ለመፈጸም ዩክሬን በሉሃንስክ ግዛት በሚገኝ የአንድ ኮሌጅ የተማሪዎች መኝታ ክፍል ላይ ላደረሰችውና የ21 ሰዎችን ህይወት ለቀጠፈው የድሮን ጥቃት በቀል መሆኑን አስታውቃለች። ይህ ዶይቼ ቬለ ነው። በፓኪስታን በደረሰ ያጥፍቶ ጠፊ የቦምብ ጥቃት የ23 ሰዎች ህይወት አለፈ። በደቡባዊ ምዕራብ የሀገሪቱ ክፍል በምትገኘው ኩዌታ ከተማ ውስጥ ያጥፍቶ ጠፊ ፈንጂ የጫነ መኪና በባቡር ሀዲድ አጠገብ ማፈንዳቱን ተከትሎ በደረሰ ብርቱ ጉዳት ከሞቱት በተጨማሪ ከ70 በላይ ሰዎች ቆስለዋል። ጥቃቱ ሲደርስ በርካታ ሰዎች አሳፍሮ ይጓዝ የነበረ የመንገደኞች ባቡር በአካባቢው እያለፈ ነበር ተብሏል። ፍንዳታው ከፍተኛ እንደነበር የጠቀሰው የአሶሺየትድ ፕሬስ ዘገባ 2 የባቡር ፉርጎች በእሳት ተያይዘው ሲገለበጡ በአቅራቢያው በሚገኙ ህንጻዎችና ተሽከርካሪዎች ላይም ከፍተኛ ጉዳት ደርሷል ብሏል። ከቆሰሉ ሰዎች መካከል የ20ዎቹ ሁኔታ አስጊ መሆኑን የህክምና ባለሙያዎች ገልጸዋል። ይህም የሟቾቹን ቁጥር በእጅጉ ሊያሻቅብ ይችላል ተብሏል። በመጨረሻም ኢትዮጵያውያን አትሌቶች ዛሬ ደቡብ አፍሪካ ኬፕ ታውን ውስጥ የተደረገውን የማራቶን የሩጫ የቦታውን ክብረ ወሰን በማሻሻል ጭምር አሸነፉ። በወንዶች ምድብ የተደረገውን ውድድር አትሌት መሐመድ ኢሳ ሲያሸንፍ የገባበት ሰዓት 2 ሰዓት ከ4 ደቂቃ ከ55 ሴኮንድ ሆኖ ተመዝግቧል። አትሌት መሐመድ ኢሳ ያስመዘገበው ሰዓት በአፍሪካ ምድር የተመዘገበ የምንጊዜም ምርጥ ሰዓት ሆኗል። መሐመድ በአፍሪካ ውስጥ በውድድሩን በዚህ ሰዓት በማጠናቀቁም ደስ ብሎኛል በማለት ተናግሯል። አትሌት ይሁንልኝ አዳነ ደግሞ ጥቂት ሴኮንዶች ብቻ ዘግይቶ በመግባት 2ኛ ሆኖ አጠናቋል። በውድድሩ ኬንያዊው ካፕሲስ ሉሙምቦይ በ2 ሰዓት ከ5 ደቂቃ ከ6 ሰከንድ 3ኛ ሆኖ ሲያጠናቀቅ ሁለቱም አትሌቶች የግል ምርጥ ሰዓታቸውን አሻሽለዋል። በውድድሩ ላይ የተካፈለው የኦሎምፒክና የዓለም ሻምፒዮኑ ኤሉድ ኬፕቹጌ 16ኛ ሆኖ አጠናቋል። በሴቶች ምድብ የተደረገውን ውድድር ኢትዮጵያውያኑ አትሌቶች ከአንድ እስከ 3 ጣልቃ ሳያስገቡ ተከታትለው በመግባት አሸናፊ ሆነዋል። ውድድሩን አትሌት ደራ ዲዳ በቀዳሚነት ስታሸንፍ የገባችበት ሰዓትም 2 ሰዓት ከ23 ደቂቃ ከ18 ሰከንድ ሆኗል። አትሌት መስታወት ፍቅር 2ኛ፣ እንዲሁም አትሌት ዋጋነሽ አማረ 3ኛ ወጥተዋል። ይህ ዶይቼ ቬለ ነው። አድማጮች ዜናውን ለማብቃት ርዕሶቹን አንድ አፍታ ላስታውሳችሁ። በዲሞክራሲያዊት ሪፐብሊክ ኮንጎ የኢቦላ ወረርሽኝ የሟቾች ቁጥር 204 ደረሰም። ኢትዮጵያን ጨምሮ 10 የአፍሪካ ሀገራት ወረርሽኙ አስግቷቸዋል። አሜሪካና ኢራን ጦርነቱን ለማስቆም የሚያስችላቸው ስምምነት ላይ ለመድረስ መቃረባቸው ተሰማ። ሩሲያ ዛሬ ሌሊት በኬቭና አካባቢዋ ላይ ባደረሰችው መጠነ ሰፊ የድሮንና የሚሳኤል ጥቃት ኦሬሽኒክ የተሰኘውን ባለስቲክ ሚሳይል መጠቀሟን የዩክሬን ፕሬዚዳንት ቮልዶሚር ዜሌንስኪ አስታወቁ። በፓኪስታን በደረሰ ያጥፍቶ ጠፊ የቦምብ ጥቃት የ23 ሰዎች ሕይወት አለፈ፣ በርካቶች ቆስለዋል። ኢትዮጵያውያን አትሌቶች ዛሬ በደቡብ አፍሪካ ኬፕታውን ውስጥ የተደረገውን የማራቶን የሩጫ ውድድር የቦታውን ክብረ ወሰን በማሻሻል ጭምር አሸነፉ። ዜናው በዚሁ አበቃ። ጤና ይስጥልኝ።
1: ለዓለም ዜናው ታምራትን አመሰግናለሁ። ከዜናው እንደተከታተላችሁት አሜሪካና ኢራን የገቡበትን ግጭት ያቆማል ተብሎ የሚጠበቅ ስምምነት ይፈራረማል ተብሎ እየተጠበቀ ነው። በዚህ በሁለቱ ሀገራት መካከል በሚደረገው ድርድር አነጋጋሪ ከሚባሉ ጉዳዮች መካከል አንደኛው የሆርሙዝ ወሽመጥ የሚከፈትበት ሁኔታ ነው። እንግዲህ እንደ ኢትዮጵያ፣ ኬንያ የመሳሰሉ ነዳጅ ሸማች ሀገራት ላይ ከፍተኛ ተጽዕኖ ያሳደረ ነው የሆርሙዝ ወሽመጥ መዘጋት። የአሜሪካው ፕሬዚደንት ዶናልድ ትራምፕ ስምምነቱ በኢራንና በአሜሪካ መካከል የሚፈረመው ስምምነት ወሽመጡ የሚከፈትበትን ሁኔታ ያካትታል ብለዋል። የኢራን መንግስት የሚቆጣጠረው ታስኒም የዜና አገልግሎት ደግሞ ስምምነቱ በተፈረመ በ30 ቀናት ውስጥ ከጦርነቱ በፊት ወደ ነበረበት የመርከቦች ልውውጥ ደረጃ የጉዞ ደረጃ ሊመለስ እንደሚችል አስታውቋል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ እንደዚሁ ሙሉ በሙሉ ይከፈታል፣ በዚያ የሚያልፉ መርከቦችም ክፍያ አይጠየቁም ብለው ነበር እንግዲህ። ከዚህ በተጨማሪ ደግሞ የኢራን የኑክሌር መርሃ ግብር እንደዚሁ አነጋጋሪ የሆነ ጉዳይ ነው። የኢራንና የአሜሪካ ግንኙነትም በተለይ ደግሞ የአሜሪካ ጦር እዛ አካባቢ ያለው ጦር ምን ያክል ጊዜ ይቆያል የሚለው ጉዳይ እንደዚሁ በሁለቱ ሀገራት መካከል በሚደረገው ድርድር ላይ ትልቅ ቦታ ከሚሰጣቸው ጉዳዮች መካከል ይገኝበታል። እንግዲህ ይህ ስምምነት ዛሬ ይፈረማል ተብሎ ነው እየተጠበቀ ያለው። በሚቀጥሉ ሰዓታት ውስጥ ስምምነቱ ይፈረማል አይፈረምም የሚለውን ጉዳይ የምንከታተል ይሆናል። አዲስ ነገር ካለ እናሳውቃችኋለን። ቀጥሎ የሚቀርበው የእንወያይ መሰናዶ ነው። እንግዲህ ኢትዮጵያ ለምርጫ ጉድጉድ ያለች ነው። የሚቀጥለው ውይይት የኢትዮጵያ አጠቃላይ ምርጫ የሀገሪቱን ችግሮች ለማቃለል ይፈይድ ይሆን ወይ ሲል ይጠይቃል። ውይይቱን የመራው ነጋሽ መሐመድ ነው። መልካም ቆይታ።
0: እንወያይ
3: የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው ቅድ መሰረት አብዛኛው የኢትዮጵያ ሕዝብ ከአንድ ሳምንት በኋላ የወደፊትን ደራሲዎቹን ለመምረጥ ድምጽ ይሰጣል። ምርጫ ቦርድ እንዳስታወቀው ግንቦት 24 ለሚደረገው ምርጫ ከ50 ሚሊዮን በላይ ሕዝብ ድምጹን ለመስጠት በመደበኛው ጊዜ ተመዝግቧል። ወደ 11 ሺህ የሚሆኑ የ47 የፖለቲካ ፓርቲዎችና የግል እጩዎች ለፌዴራልና ለክልል ምክር ቤቶች አባልነት ይፎካከራሉ። ምርጫ ቦርድ ገና ከመጀመሪያው ምርጫ የሚደረገው አስቻይ ሁኔታ ባለባቸው አካባቢዎች ባለው መሰረት ትግራይ ክልል ዘንድሮ ምርጫ ይደረጋል ተብሎ አይጠበቅም። ግጭት በሚደረግባቸው የአማራና የኦሮሚያ ክልሎችም ምርጫ ይኖራል ብሎ የሚጠብቅ የለም። በሌሎች አካባቢዎችም እስካሁን የሚደረገው የምረጡኝ ዘመቻ፣ የፖለቲካ ፓርቲዎች ወይም የእጩዎች ክርክር የህዝብ ተሳትፎና ዝግጅትን አንዳንዶች ቀዝቃዛ ሲሉት፣ ሌሎች ከገዢው ብልጽግና ፓርቲ ውጪ ብዙም እንቅስቃሴ የማይታይበት ፍዝ ብለውታል። የኢትዮጵያ ምርጫ ሂደትና ሁኔታውን የሚከታተሉ አስተያየት ሰጪዎች ደግሞ የዘንድሮውን ምርጫ ለገዢው ፓርቲ ህጋዊ ዕውቅና ለመስጠት ያለመ የታይታ ምርጫ ይሉታል። የኢትዮጵያ መንግስት ባለስልጣናት ግን የምርጫው የስካውን ሂደት የዲሞክራሲያዊ ስርዓትንና የህዝብ ተሳትፎን ያሰፋ በማለት ያወድሱታል። የምርጫው ዝግጅት ተስፋና ተቀባይነቱ የዛሬው ውይይታችን ትኩረት ነው። ሶስት እንግዶች አሉን። አቶ አበራ ኃይለማርያም የኢትዮጵያ የሲቪል ማህበራት ድርጅቶች ህብረት ለምርጫ ዋና ዳይሬክተር፣ አቶ ባይሳ ዋቆያ የቀድሞ የተባበሩት መንግስታት ድርጅት ዲፕሎማት የህግ ባለሙያና ተንታኝ፣ አቶ ያሬድ ኃይለማርያም የሰብአዊ መብት ተሟጋች ናቸው። እንግዶቻችን በዚህ ውይይት ለመካፈል ፈቃደኛ በመሆናችሁ ከልብ አመሰግናለሁ። እስኪ ከየትዝብታችሁ ጀምሩልኝ። ጥያቄው ያው የሁላችሁም ነው ወይም ተመሳሳይ ነው። የመጀመሪያውን ግን አቶ አበራ መልስ ይሰጡናል። አቶ አበራ፣ እርሶ የሚመሩት ማህበር ወይም ህብረት የኢትዮጵያ የሲቪል ማህበራት ድርጅቶች ህብረት ለምርጫ የምርጫውን ሂደት በትኩረት እና በቅርብ እየተከታተለ እንደሆነ እናውቃለን። እስካሁን በግልም ሆነ በህብረቱ በኩል ምን ታዘባችሁ? ምንስ በጎ ወይም መጥፎ ነገር አያችሁ? ባጭሩ እስቲ ይንገሩን።
4: እንግዲህ በአጠቃላይ እኛ የሲቪል ማህበራት ድርጅቶች በኦብዘርቬሽን ላይ ስንሰማራ የምንከተላቸው መሰረታዊ መርሆዎች አሉ። ከኢትዮጵያ ህግጋት ከህገ መንግስቱ ጨምሮ ዓለም አቀፍ ስታንዳርድስ መኖራቸውንም መግለጽ እፈልጋለሁ። ለምሳሌ እኛ አባል እና ፈራሚ የሆንበት ዲክሌሬሽን ኦፍ ግሎባል ፕሪንስፕል ፎር ኖን ፓርቲዚያን ኢሌክሽን ኦብዘርቬሽን ኤንድ ሞኒተሪንግ ባይ ሲቲዝን ኦርጋናይዜሽን የሚባለው ተቋም ስታንዳርድ ሴት አድርጓል። ያ ስታንዳርድ ቢያንስ 10 ፕሪንስፕሎች አሉት። ግልጽ የሆነ ገለልተኛነትም ከመንግስት ጋር ምንም አይነት ግንኙነት ማለትም ተጽዕኖም ሆነ ሌላ መንገድ የሌለው መሆን አለበት። ነውጥን የሚያወግዝ ወይም ደግሞ ነውጥን የማይቀበልና ሰላማዊ የሆነ መሆን አለበት። አሁን በምርጫ ላይ የሚካሄደውን የሚመራውን ሌጋል ፍሬምወርክ ወይም ደግሞ የህግ ማዕቀፍ መቀበል ያለበት መሆኑን እና ገለልተኛ ከሆኑ የምርጫ ባለስልጣን ጋራ ተባብሮ የመስራትና ሪስፔክት የማድረግ የቮተሮችን ወይም የመራጮችን መብቶች ማክበር ወዘተ የሚሉ ናቸው። እነዚህ ፕሪንስፕሎች በመጨረሻ የሚያጠናቀቁት አኩሬት የሆነ ትክክለኛ የሆነ ገለልተኛ የሆነ ጊዜውን የጠበቀ ሪፖርት ለህዝብ ማቅረብ የሚጠይቅ ነው። ይሄ አጠቃላይ የኦብዘርቬሽን ሪፖርት ነው። የኛ የኦብዘርቬሽን ወይም ደግሞ የትዝብት ስራ በሶስት ገጽታ ይታያል። ቅድመ ምርጫ፣ የድምፅ መስጫ ቀንና ድህረ ምርጫ ነው የሚባለው። እነዚህን ሁሉ ሳይክሎች ታዝበን በመጨረሻ የምንደርስበት ነገር አጠቃላይ የመራጮች የምርጫ ትዝብት ሪፖርት የሚባል ይወጣል። ተመካከል የሚወጡ ሪፖርቶች አሉ። ይህንን መሰረት አድርጌ ስገልጽ አሁን የጠየቀኝ ጥያቄ በዚህ የምርጫ ትዝብታችን ሪፖርት ውስጥ የሚካተት በአጠቃላይ ምርጫው ምን ይመስላል የሚመልስ ሪፖርት አለ። ስለዚህ እዚህ ጋር አሁን ያለውን ሁኔታ ለብቻ ነጥያው ጥቼ መግለጫ ልሰጥበት አልችልም።
3: ነገር ግን ከሳምንት በፊት ይመስለኛል አንድ ሪፖርት ለምርጫ ቦርድ እንዳቀረባችሁና ለመገናኛ ዘዴም እንደሰጣችሁ እናቃለን። እሱም መንገር አይችሉም? እሱም ክልክል ነው?
4: ይችላል። እሱም በአጠቃላይ ማውራት እንችላለን። የመራጮች ምዝገባን በተመለከተ ይቅርታ፣ ያቀረብነው የትዝብት ሪፖርት ነው። በዛ ላይ 522 ታዛቢዎችን በማስተማራት ነው። በሀገሪቱ ያለው አጠቃላይ የምርጫ ክልል 547 ነው። ነገር ግን ትግራይና አንዳንድ ኮንቴስትድ ነው የሚባሉት አካባቢዎች ላይ አላሰማራንም። ያየናቸውን ነገሮች በአጠቃላይ ለማቅረብ ሞክረናል። ለምርጫ ቦርድም ግብአት እንዲሆንና ለሚቀጥለው ጊዜ እርማት እንዲካሄድባቸው ያየናቸውን ትዝብቶች አጋጥመናል። በአጠቃላይ ግን ያየነው የመራጮች ምዝገባ በሁለቱም መንገዶች በማኑዋልና በታብሌት መልክ ተከናውኗል። በነዛ ላይ ያየናቸውን ሪፖርቶች ወይም ትዝብቶች በአካባቢው በመኖር ኖረው የሚያውቁ መሆኑን ወይም ደግሞ ለምዝገባ የሚያስፈልጓቸውን አሟልተው የተመዘገቧል ወይስ በዘፈቀደ የተሰራ ነው የሚለውንም ተመልክተናል።
3: ሂደቱን ገልጸውልናል። ጥያቄ ምን ታዘባችሁ ነበረ? እንደሰማሁት በእናንተ ሪፖርት ላይ በተወሰኑ የምርጫ ድምጽ መስጫ አካባቢዎች ህገወጥ ነገሮች ሲፈጸሙ አይተናል ብላችኋል። አንዳንዱ አካባቢ ጸጥታ አስከባሪዎች በመራጮች ወይም ድምጽ ሰጪዎች እንደዚህ አይነት ነገር ብለዋል። እሱ ለምን እንደማይጠቅሱልኝ አልገባንም። የሪፖርታችሁ አካል ነው።
4: ምንም ችግር የለውም። በአንዳንድ የድምጽ እንግዲህ የህጉ የሚጠይቀው ነገር አለ። በግልጽ በድምጽ መስጫ ጣቢያዎች ውስጥ ማንም ከተፈቀደላቸው በህግ ከተፈቀደላቸው በስተቀር ይህም ታዛቢዎች፣ የፓርቲ ኤጀንት ወኪሎች፣ ሚዲያ ከመሳሰሉት ውጭ ሊገባ እንደማይችል ህጉ ይደነግጋል። በጸጥታ በማስከበር ስራ ላይ መሰማራት ያለባቸው ፖሊሶች ናቸው ይላል። እነዚህ ደግሞ ሲጠሩ ብቻ እንደሚገቡ ይገልጻል። በተወሰኑ የድምፅ መስጫ ጣቢያዎች ግን ፖሊሶች ብቻ የሆኑ የታጠቁ ሰዎች ይገቡ እንደነበረ የትዝብት ግኝታችን ያሳያል። ስለዚህ ህጉ ከሚጠይቀው ውጭ የገቡ አንዳንድ የምርጫ አስፈጻሚዎች መታወቂያ እና አስፈላጊ ሰነዶችን ማሟላት የሚገባቸውን ሰዎች ያንን ማሟላታቸውን ሳያረጋግጡ ዝም ብለው የመመዝገብ ስራ መስራታቸውን ታዝበናል። ይህም ደግሞ ህገወጥ ነው። ምክንያቱም ህጉ የሚጠይቀው በተለይ ለመምረጥ የሚወስን ሰው ለስድስት ወር ጊዜ ውስጥ በቦታው መኖር እንዳለበት የሚያሳይ ነው። ለዚያ የሚያስፈልጉ የመታወቂያ ወረቀት ከሌለው የመንጃ ፍቃድ ሊያቀርብ ይችላል። የጡረታ ወረቀቱ ሊያቀርብ ይችላል። እነዚህ ሁሉ ባይኖሩ እንኳ በምስክር ማረጋገጥ ይገባዋል ሲባል ይሄ ታልፎ የተመዘገቡ ሰዎች እንዳሉ አይተናል። ይህንንም ሪፖርት አድርገናል። አንዳንድ ቦታ ደግሞ ያው ውክልና ልለው አልችልም፣ ፕሮክሲ ቮቲንግ የሚሉት ነገር አለ። ማለት መራጭነት መብት ለራሱ ለግለሰቡ የተሰጠ መብት ነው። ለሌላ ሰው የሚተላለፍ በውክልና የሚሰጥ ነገር አይደለም። ነገር ግን በተወሰኑ ቦታዎች የእኛ ታዛቢዎች በተሰማሩባቸው በእነዚህ ቦታዎች ውስጥ በተወሰነ ቦታ ባለ ሚስት፣ አንዳንድ ጊዜ ልጅ ለአባት፣ አባት ለልጅ ተመዝግበው ያየንባቸው አሉ። ሌላው አንዱና ቁልፍ የሆነው ነገር ተደራሽነት ነው። ተደራሽነት ማለት አካል ጉዳተኞች የሆኑ አሮጋን፣ ልጅ የያዙ ሴቶች ወዘተ ወዘተ የመመዝገብ እድላቸው ሊጣበብ አይገባም። በዚህ ምክንያት ዲስኢንፍራንቻይዝ ሊሆኑ አይገባም። ስለዚህ አመቺ ሁኔታ መኖር አለበት ይላል ህጉ። በአብዛኛው ቦታ ግን እነዚህ ነገሮች አለመከናወናቸውን መታዘብ ችለናል። ይህም ጉድለት ነው ያልኩ ልሄድ ይችላሉ ማለት ነው። የረሳውት ጋር ደግሞ አንቺታታውተኛለ
3: ይበቃናል። አዎ፣ አቶ ባይሳ እርሶ ይቀጥሉልኝ። እንደ ዲፕሎማት የብዙ ሀገራትን ምርጫ ሂደቱንም ጭምር አይተዋል፣ በቅርብም በሩቅም። ዘንድሮ ምን ታዘቡ እዛ ኢትዮጵያ ውስጥ እስካሁን ባለው ሂደት?
5: ይህ የመጀመሪያ ጊዜ ነው በምርጫ ወቅት ኢትዮጵያ ውስጥ በአካል መገኘት። ጥሩ አጋጣሚ ነው ያለው። ብዙ ነገር አስታውሳለሁ። እንግዲህ የማስታውሰው ልብ አድርጉልኝ ከመጀመሪያው እኔ እንደ ውጭ ሀገር ዜጋ እና ኢትዮጵያ ውስጥ ተገኝቼ እንደ አንድ ዲፕሎማት የዓለም አቀፍ ሕግ ባለሙያ በዚህ እድሜም ደግሞ ሽማግሌ ነኝ። ዓለም አካባቢ ካስታወስኳቸው ሳገናኝ ቀዝቀዝ ያለ ነው። እንግዲህ ትራዲሽናል እንደዚህ ይሁን አይሁን አላውቅም። ኢትዮጵያ ውስጥ ተገኝቼ ስለማላውቅ አሁን እኔ ስታንዳርድ ኦፍ ሜጀርመንት ሌላ ሀገር ምርጫ ሲካሄድ 2000 መጀመሪያ ላይ ታንዛኒያ ሰርቻለሁ፣ ዩጋንዳ ሰርቻለሁ። በዛ አካባቢ ቅድመ ምርጫ ላይ ዋዜማ ላይ ያለው ድባብ እዚህ አላየውም ወይ? በጣም ዲሞክራቲካሊ ሁሉም የሚመርጠውን አውቋል፣ አገሪቷ ሰላም ናት፣ ብዙ የሚያስጨንቅ ነገር ስለሌለ ሊሆን ይችላል። ወይም ደግሞ አንድ ምክንያት ይኖራል እንጂ ሌላ እነ ዩጋንዳ እነ ታንዛኒያ የማያቸው ጁብሊያንት ቅስቀሳው፣ በየቦታው ሙዚቃው ኢትስ ላይቭሊ። ሰዎች አይጋጩም፣ አይጣሉም፣ አይደባደቡም። ግን ተቃዋሚዎች እንደልባቸው ይሄዳሉ፣ ገዢውን ፓርቲም ይሄዳል። በጣም ላይቭሊ ሆነ ነው እንግዲህ ልዩ በየአመቱ የማይከሰት ወይ በአራት በአምስት አመት ብቻ አንድ የሚከሰት እንደ ጥምቀት አይነት አንድ ቀን የሚመጣ ስለሆነ ዝግጅቱ በጣም ላይቭሊ ነው እና የሁሉንም የዜጋውን ህይወት ያቅፋል እንቅስቃሴው። እዚህ አላየውም። አንድ ጊዜ ብቻ ብዙውን ጊዜ የብልጽግና ፓርቲ ነው የምታየው። በብዛት በየወረዳው ደጋፊዎች ዩኒፎርም ለብሰው ይወጣሉ። አንድ ኦኬሽን ላይ ዜማን አይቻለሁ፣ አንድ ኦኬሽን ላይ የኦነግን አይቻለሁ። በተረፈ ግን ላይፍ አዝዩዋል ነው። ምንም ምርጫ ይመጣል ላይመጣም ከወትሮ የተለየ ነገር አታይም አዲስ አበባ ውስጥ። ይሄ በጣም ትንሽ አላስደነገጠኝም ግን አስገርሞኛል።
3: አቶ ያሬድስ፣ ስለ ምርጫ ሂደት ውዝግብና አንዳንዴ ደግሞ ውዝግቡ የሚያስከትለውን መጥፎ ውጤት በተደጋጋሚ አይተውታል። ምን ታዘቡ በዘንድሮ ምርጫ?
6: ኢትዮጵያ ውስጥ ያለፉት 6 የሚባሉት ይሄ 7ኛው እየተባለ ስለሚጠራ 6ቱንም ምርጫዎች የተወሰኑትን እዛው በአካል በኢተመጎም ውስጥ የቀሩትን በርቀትም አሁን ይሄኛውንም ምርጫ የቀን ተቀን ውሎውን ከተለያዩ የሀገሪቷ ክፍል የሚመጡ አቤቱታዎችንም የሚላኩትንም ስራዬ ብዬ ምርጫ ላይ አተኩሬ ነው የምከታተለው። ሌሎች ሀገሮችም ምርጫ እንዴት እንደሚካሄድ በኡጋንዳም ኬንያም እንደዚህ የተለያዩ ሀገሮች ታዛቢ ሆኜ አይቼዋለሁ እና
3: የአቶ ባይሳን እየደገሙ እንዳይሆን
6: በተለያየ ጊዜ ነው እንግዲህ ስዝብታችን። እኔ ኡጋንዳም እንዲሁ በተደጋጋሚ ጊዜ ምርጫ ታዝቤያለሁ። የአቶ አበራን ሙሉ ጥንቃቄ የተሞላበት የታዛቢነት ምልከታቸው እንዳለ ሆኖ እኔ የምርጫ መስፈርቱንም በዓለም አቀፍ ደረጃ የተቀመጡትን የምርጫ መስፈርቶችንም እንኳን የማያሟላ እንግዲህ ለአድማጮችም ግልጽ ለማድረግ 3 አይነት የምርጫ ሁኔታ ነው አሁን እያየን ያለ ነው። በዓለም አቀፍም ደረጃ ዲሞክራሲያዊ ስርዓት ባለበት ሀገር ነጻና ፍትሃዊ የሆነ ምርጫ የሚካሄድበት፣ አፈና አምባገነናዊ ስርዓት ባለበት እንደ ኢትዮጵያ አይነት ሀገር ያለፉትን 6 ምርጫዎች ብንመለከት የዲሞክራሲ ልምምዱ እንዳለ ሆኖ አፋኝ በሆነ የፖለቲካ ድባብ ውስጥ የተደረጉ ምርጫዎች ስለነበሩ ለአገዛዝ ስርዓቶቹ እውቅና መስጫ ሆነው አልፈዋል እና ቢያንስ ሰላም ነበር ከዚህ በፊት በነበሩት ምርጫዎች ውስጥ አንጻራዊ ሰላምም የሚባል። ይሄኛው ምርጫ የሀገሪቷን ከፍተኛ ቁጥር የሚሆነውን የኢትዮጵያን ህዝብ፣ ለምሳሌ የትግራይ ህዝብ ለሁለተኛ ጊዜ ምርጫ ውስጥ መሳተፍ አይችልም። ውድድር ላይ የገቡ ፓርቲዎችም እንደሚናገሩት አብዛኛው የአማራ ክልል ለምርጫ አስቻይ የሆነ ሁኔታ አይደለም ያለው። ጦርነት እየተካሄደ ነው። መንግስት በድሮን ይደበድባል። ታጣቂ ኃይሎች ተቃዋሚ ፓርቲዎችንም ጭምር ያስጠነቅቃሉ። ምርጫ ውስጥ እንዳትገቡኝ፣ አካባቢ እንዳትመጡ ብለው። ኦሮሚያ ክልል አብዛኛው ቦታ ተመሳሳይ የግጭት ሁኔታ ነው ያለው፣ ቤኒሻንጉል ጉሙዝ፣ ጋምቤላ። ስለዚህ ኢትዮጵያ ውስጥ ይሄ ምርጫ ይሄ የነጻና የፍትሃዊነት ምርጫ መስፈርትን አይደለም፣ ልክ እንዳለፈው የዛሬ 5 ዓመት እንደነበረው ምርጫ ሰላም የሚለውን የሰላምን መስፈርት እንኳን የሚያሟላ አይደለም። ለአገዛዝ ስርዓቱ ቅድም እንደተባለው እውቅና ለመስጠት ብቻ የሚዘጋጅ ምርጫ እንጂ እንትኑ የምርጫ ሽታም እንኳን እንትኑ የማይታይበት። ሌላው ምናልባት እናቶ አበራ ሪፖርታቸው ውስጥ ገልጸውት እንደሆነ አላውቅም፣ ብዙ ቦታ መራጩ በዚህ ምርጫ ላይ ተስፋ ስለቆረጠ በየቤቱ ደህንነቶች፣ የታጠቁ ኃይሎች፣ ፖሊሶች እያንኳኩ በግድ ነው ሰው ካርድ እንዲያወጣ የተደረገው። ይሄ በተጨባጭ ብዙ ሪፖርቶች እጃችን ላይ ገብተዋል እና ምንም አይነት የምርጫ ምልክት የሚታይበት ሂደት አይደለም ለኔ።
3: አንደገና አቶ አበራ ኢትዮጵያ ብዙ ችግሮች የተደራረቡባት ሀገር ናት። የጸጥታ መናጋት፣ የጎሳ ግጭት፣ የታሪክና የግዛት ውዝግብ፣ የኑሮ ውድነት፣ የኢኮኖሚ ችግር እና አካባቢ ቀውስ። ያሁኑ ምርጫ ተደራራቢውን ችግር መቼም ያስወግዳል ባንል እንኳን ለማቃለል የሚፈይደው ነገር አለ ይሆን?
4: ምርጫ ታምር የሚፈጥር አይመስለኝም በግሌ። ነገር ግን የዲሞክራሲያዊ ልምምዶች የሚከናወኑበት በጠመንጃ ትግል ከሚገኘው ስልጣን ሰላማዊ በሆነው መንገድ የሚገኘውን ስልጣን የማረጋገጥ ስራ የሚሰራበት የተባለው ህግ ስራ ላይ የዋለው ነገር ከመንግስታዊውም ሆነ በአዋጅ የተሰጡ መብቶችና አሰራሮች ከከብረው የሚከናወኑበት መሆኑን ቴስት የምናደርግበት እንጂ ምርጫ ራዲካል የሆነ ትራንስፎርሜሽን ያመጣል የሚል ሐሳብ የለኝም። ነገር ግን መደላድል ይፈጥራል። ከአንድ ምርጫ ወደ ሌላ ምርጫ ዜጎች እየተለማመዱ በሚሄዱበት ጊዜ አማራጭ ፖሊሲዎችን የማየት እድል ይኖራቸዋል። የሚፈልጉት ወገን ወደ ስልጣን ያመጡበታል። ያ ፖሊሲ እንግዲህ ተግባራዊ ሲደረግ ለውጥ ይገኝበታል የሚል ተስፋ ነው። ይሄ አንዳንድ ጊዜ ማኔጂንግ ኤክስፔክቴሽን የሚባል ነገር አለ። ምርጫ ሁሉንም ችግሮች የሚፈታ አይደለም። ብዙ ጊዜ በአፍሪካ ውስጥ ያሉትን ነገሮች በምዕራብ አፍሪካ የምናየው ነገር ሬጉለር የሆኑ ምርጫዎች እየተካሄዱ ግን ለውጥ በኢኮኖሚ በማህበራዊ ህይወትም አለመካሄዱ ወደ ወታደራዊ ግልበጣ የሄደበት ነገር አለ። ስለዚህ የሚያሳየው በምርጫ ብቻ ኢኮኖሚያዊ ማህበራዊም ፖለቲካዊ ትራንስፎርሜሽን ማምጣት እንችላለን አይደለም። ነገር ግን መደላድሉን ይፈጥራል። የተሻለ የፖለቲካ ምህዳር ይፈጠራል። በዛ ውስጥ ኢኮኖሚው እንዲንቀሳቀስ ተስፋ የተደረገበት ነገር እውን የሚሆንበት እድል ይፈጠራል። ነገር ግን እንዲህ አይነቱ ሽግግር በጊዜ ሂደት የሚፈጠር ነው ብዬ አስባለሁ።
3: አቶ ባይሳስ፣
5: ኖርማሊ ምርጫ ሲካሄድ እንግዲህ ተቃዋሚ ፓርቲዎችና ገዢው ፓርቲ ይፋለሙና ዲሞክራሲያዊ ሀገሮች ምንድን ነው ተቃዋሚው ፓርቲ የገዢው ፓርቲ መስታወት ነው የሚባለው እና ገዢው ፓርቲ ራሱ ስለ ራሱ ሊያይ የማይችለውን መደረግ ያለበትን ወይም ስለ ፐርፎርማንሱ ጉድለቱን የሚያየው ተቃዋሚ ፓርቲዎች በሚያነሱት ጥያቄ ነው። እዛ ውስጥ ነው ራሱን የሚያየው እና ለሚቀጥለው ምርጫ ተቃዋሚ ፓርቲዎች ያነሱትን ችግሮች ሁሉ እንደ ራሱ ችግር አድርጎ ያሟላል ለራሱ ስልጣን ሲል አሸናፊው ፓርቲ ገዢውም ቢሆን። ምክንያቱም የህዝብ ጥያቄ ነው ነገሩ። እዚህ ሀገር ግን ምንድን ነው የሚሆነው? ተመሳሳይ ገዢው ፓርቲ ከቀጠለ ኢትዮጵያ ውስጥ ፍርሃት የምንድን ነው? ላለፉት 5-8 ዓመታት በቀላሉ ጀምረው ተፋፍመው አሁን 3ቱ ትልልቅ ሜጀር የኢትዮጵያ ክልሎች ወይም የኢትዮጵያ በቁጥርም ቢሆን ደግሞ ወደ 85% የሚደርሱ ኦሮሚያ፣ አማራና ትግራይ ውስጥ ይሄ ግጭት እንግዲህ ዛሬ አልተጀመረም፣ ካለፈው ምርጫ በፊትም ነበረ። ዛሬም እሱ ሳይፈታ ሌላ ምርጫ ተደርጎ እስካሁን ድረስ ችግሩን ያልፈታው ፓርቲ ምናልባት አሁንም አሸንፎ ከወጣ ችግሩ ይቀርፋል ብዬ አልገምትም። ምክንያቱም አዲስ አይሆነውም ለዚህ አይሆንም ለዚህ ለአሸናፊው ፓርቲ። በሴም ትግራይ ክልል ለምሳሌ ባለፈው ምርጫ ያልተካፈለበትን ነገር ፈቶ ለአሁኑ ምርጫ ማዘጋጀት ያልቻለ 5 ዓመት ሙሉ ካልተቻለ የሚቀጥለው ምርጫ ደግሞ የነሻሽሮ ያቀርባል ብዬ መገመት በጣም ይከብደኛል። ሊሆን ይችላል፣ የፖለቲካ ነገር አይታወቅም። ገዢው ፓርቲ ምናልባት አንድ ረመድ ሊያመጣ ይችላል በተመረጠ ማግስት። በእንዱ ከውጭ ሆኜ ስታዘብ ግን 8 ዓመት ሙሉ እየታወቀ ያልተቀረፈን ችግር አሁን ምርጫው ስለተካሄደ ብቻ ይሰንፋት ያስብና ብዙ ተአምር ባንጠብቅ ጥሩ ነው።
3: አቶ ያሬድስ፣
6: ይሄ የዚህ ምርጫ የሚፈጥረው መደላድል በብዙ ዘርፍ አገሪቷ ከገባችበት ችግር አንጻር የሚያመጣው ምንም ለውጥ አይኖርም። ምናልባትም አሁን ያለንበትን አደጋ ሊያባብሰው ይችላል። ለእሱ ደግሞ ምክንያት የሚሆነው የአገዛዝ ስርዓቱ የእስካሁን ድረስ ሲያጠፋቸውም ሲወስዳቸው ለነበሩት እርምጃዎች የእርምት ነገር ከመውሰድ ይልቅ የበለጠ ተጠናክሮ የውስጥ ግጭቶችንም በተባባሰ ሁኔታ እንደውም ከጎረቤት ሀገሮች ጋር የጀመራቸውንም ግጭቶች አጠናክሮ የሚቀጥልበት እና ኢትዮጵያ ዛሬ ለገባችበት በጣም አሳሳቢ አደገኛ ሁኔታ የምርጫ መደላድል በሚያመጣው ነገር የሚፈታም አይደለም። ከዛ ካለፈ ውሎ አድሯል እና ሌላ ማዕቀፍ ሁሉም የፖለቲካ ኃይሎች ቁጭ ብለው በእኩልነት በጠረጴዛ ዙሪያ ሊነጋገሩና ሊደማመጡ የሚችሉበት አውድ ሊፈጥር የሚችል ሌላ የፖለቲካ መፍትሄ ነው እንጂ የሚያስፈልገው ይሄ ምርጫ የአገዛዝ ስርዓቱን ጡንቻ ከማጎልበት የጀመራት የገባባቸውን የግጭት አውዶች በዛው ልክ እንደገና እንዲቀጥል ከመአረግ ያለፈ መላ ይዞ ይመጣል ለሀገሪቷም ሰላም ያመጣል ብያላስብ።
3: አቶ ባይሳ የመጀመሪያውን አስተያየት ይሰጡኛል። ሁላችሁም እንደተቀሳችሁ ትግራይ ክልል ምርጫ አይደረግም። ኦሮሚያና በአማራ ክልሎችም እንደዚሁ በብዙ ቦታዎች ምርጫ ይደረጋል ተብሎ አይተበቀም ምክንያቱም ግጭት ስለሚካሄድ በእነዚህ አካባቢዎች። የዛ አካባቢ ህዝብ ላልመረጠው መንግስትና ድምጹን ላልሰጠው ክልላዊ አስተዳደር እንዴት ነው የሚገዛው? የሆነ ብልሃት አለ? ያልመረጠ ህዝብ ሌላ ህዝብ በመረጠው መንግስት የሚተዳደርበት?
5: ይሄ ጥያቄን እኔ በሁለት ደረጃ ነው የማየው። አንደኛው አንተም የምትኖርበት ነው የሚያምኖርበት የአውሮፓ ሀገር ቢሆን ኖሮ ይህን አይል ህዝብ የማይከፈልበት ምርጫ በመጀመሪያውንም አይካሄድም። ብካሄድም ደግሞ ተሰሚነት አይኖረውም እና ይፈርሳል። በኢትዮጵያ ደረጃ ግን ካየ ነው አንደኛ ምርጫ ለኛ እውነተኛ ዲሞክራሲ ምርጫ ኢትዮጵያ ውስጥ ይደረጋል ማለትም የአውሮፓና ሌላ ያደጉ ሀገሮችን ስታንዳርድ ወስደን ለማለት 85% ያልተማረ ህዝብ ያለበት ቦታ ላይ ህዝቡ የራሱን መብት አውቆ ይሟገታል አልተካፈልኩም ብሎ ይጮሃልና በዚህም ምክንያት ህዝባዊ አመጽ ያስነሳል መንግስትን ይገዳደራል ብሎ ማሰብ የማይታሰብ ነገር ነው ይመስለኝ እኔ ኢትዮጵያ ውስጥ እንዳየሁት ከሆነ። ምክንያቱም የነቁ የማህበረሰቡ አባላት ተቃዋሚ ኃይሎቹ ናቸው ግሩፕ ናቸው። ይህን እውቀታቸውን ደግሞ በህዝቡ ውስጥ አሰርጠው ገብተው ህዝቡ የራሱን መብት አውቆ የራሱን መብት ራሱ እንዲታገር አላበቁትም። ያስካሉን ድረስ ደግሞ አሁን ማንም መጣ ምን መጣ እኔ አሁን ዛሬ አንድ ኢንፎርሜሽን እንዱ ኢንተረስትሎኝ ሳገኝ በአንድ ምዕራብ ወለጋ ውስጥ ምርጫ ቦታ ላይ ካርድ ማደል ስላልተቻለ ወደ ገበያ የሚወጡትን ሰዎች በዛ በገበያ ልት በየአቅጣጫው ሄደው አንድ ጠረጴዛ ያስቀምጡና ወንበር ይዘው ለህዝቡ ካርድ ያድላሉ። ሴቶች ናቸው ብዛት ወንዶች ይፈራሉ አለ ወደ ገበያ መምጣት ካርድ ይታደልላቸው እና ስማቸው እዛ ላይ ይጻፍም። እኛ የዲሞክራሲ ደረጃ ይሄ ነው። ህዝቡ ራሱ ነክቶ ምን ይሄን ካርድ መቼ ነው ምን መልሰው ብለው ይጠይቃል። ህዝቡ አለ they don't know what it is ካርዱ ራሱ ምን እንደሆነ መረጠ አልመረጠ ምንም ህይወት ውስጥ ላለፉት 100 ዓመታት አልተቀየረም ነገሩ። በህይወት ውስጥ ተመራጮች የኔ ኮንስቲቱንሲ ነው ብሎ ወደ መረጣቸው ህዝብ ሄዶ ከህዝብ ጋር ስለማይሰሩ ህዝቡ ራሱ የሚመርጣቸውን ህዝቦች እንደ መንግስት ለሹመት ነው የሚልካቸው እንጂ ለኔ ይሰሩልኛል ብሎ አይደለም የሚመርጣቸው። አሁን ህዝቡ ተካፈለ ብዙ ህዝብ አይካፈልም። በምዕራብ ወለጋ ሳምታን ፓርቲሻዋ ትግራይ በሙሉ አማራ ክልልም ደግሞ ሄዶ እንዳይመርጥም ያስፈራሩ ነው። የሆነው ግን ምርጫው አይቆምም ይሄዳል። ግን ህዝባዊ ነው ህዝቡ ተካስፎበታል ምናምን ብለውን ነገር እኔ ትልቅ ዳውት አለኝ። እኔ ለውጥ ያመጣል ብዬ የማይለው ለዚህ ነው። ደሴም ግሩፕ ኦፖዚሽኖቹም ደሴም ናቸው መንግስትም ደሴም ነው። ስታተስ ኮ ነው የምቀጥለው ልል ነው።
3: አቶ ያሬድስ
6: ያለፈው ላይ የትግራይ ክልል እና ቤኒሻንጉል ጉምዝ ነበረ ችግር የነበረው። የቤኒሻንጉል ጉምዝ ከ3 ዓመት ቆይታ በኋላ መሰለኝ የተደረገው ምርጫውም የትግራይ ሙሉ ክልል ህዝብ ውክልና ሳይኖረው መብቱን የሚጠይቅለት ህዝብ ሳይኖር ቀጥሏል። አሁን ለሁለተኛ ዙር ማለት ነው። አሁን ደግሞ የአማራ ክልል ከተማዎቹ ላይ ራሱ ምርጫ የመካሄዱ ሁኔታ ሪስክ ውስጥ ነው። ምክንያቱም ታጣቂ ኃይሎች ምርጫ ጣቢያዎችን ታርጌት እንደሚያደርጉ ደጋግመው እየተናገሩ ነው፣ ማስጠንቀቂያ ሰጥተዋል። ኦሮሚያ ክልልም በተመሳሳይ ሁኔታ እንዲህ አይነት ሁኔታ ባለበት የሀገሪቷ ትላልቅ የማህበረሰብ ክፍሎች ክልሎች የማይወከሉበት መንግስት ነው የሚመጣው ማለት ነው። እና አንደኛ የዛን መንግስት ውክልናም ጭምር ጥያቄ ውስጥ ይከታል አንድ። ሁለተኛ ደግሞ ይሄ ያልተወከለው ህዝብ በአካባቢው ባሉ ታጣቂዎች ነው ማለት ነው። አካባቢዎቹ አሁን የትግራይ ላለፉት 5 ዓመት የፌዴራል መንግስቱ በጀት ስለሚይዝ አንዳንድ የመንግስት ሰርቪሶች ያቀርብ ስለነበረ ነው እንጂ ልክ ራሱን የቻለ የሚመስል ክልል መስሎ ነው ተገንጥሎ የተቀመጠው። አሁን ደግሞ ጭራሽ በህወሓት ሙሉ ቁጥጥር ስር እስከዋለ ድረስ ይሄ ዲፋክቶ የሚባለው አይነት ስቴት መልክ እየያዘ ነው ያለው እና ሀገሪቷ ወደ አስፈሪ የሆነ አቅጣጫ ውስጥ እየሄደች ነው ማለት ነው። እነዚህ ምን አይነት ምክር ቤት ሊቋቋም እንደሚችል ራሱ መገመት በጣም ያስቸግራል። ካሁን
3: አቶ አበራ ያልመረጠው ህዝብ እንዴት ይወከላል? ላልመረጠው መንግስት ወይም ላልመረጠው ምክር ቤትስ እንዴት ይገዛል?
7: ይሄ መነሳት ያለበት መሰረታዊ ጥያቄ ነው። አሁን የትግራይ ክልል የፌዴሬሽኑ አካል የሚሆንበት በተወካዮቹ አማካኝነት ነው። ባለፈው 5 ዓመታት በጦርነቱ ምክንያት ተወካዮች አልነበሩትም። የተላለፈው ህግ እኔን አይመለከተኝም የሚል ክርክር ቢያነሳ ልክ አይደለህም ልንለው የምንችል አይመስለኝም በግል አስተያየቴ። ስለዚህ ይሄ ችግር መፈታት ነበረበት አሁንም መፈታት አለበት ይያስፋለው ምክንያቱም ክልሎች በመረጧቸው ሰዎች ተወክለው ነው ህጋ ወጣቱ ስርዓት ውስጥ የራሳቸውን ድርሻ የራሳቸውን ተሳትፎ የሚያደርጉት የፕሪቶሪያ ስምምነት የሚለው አግሪመንት ህገ መንግስቱን በተወሰነ ደረጃ ከትግራይ አካባቢ ጋር ሰስፔንድ ያደረገ የሚመስል ነገር አለ። እሱ ራሱም ተግባራዊ አለመሆኑን ያው ቀድም ያሉት ተወያዮች እያነሱት ነው እና አስቸጋሪ ነገሮች አሉት። በህግ ክርክር ህገ መንግስታዊ ጥያቄዎች ሊነሳበት የሚችል ጉዳይ ነው።
3: በዘንድሮ ምርጫ ከዚህ ቀደም እንደው ብቅ ብቅ ይሉ የነበሩ አይነት ጠንካራ የሚባሉ ተቃዋሚ ፓርቲዎች እንኳን ብዙ አልታዩም። አንዳንዶቹ የፖለቲካ ፓርቲዎች ከዚህም አልፈው ለምርጫው የሚወዳደሩት የፓርቲነት ፍቃዳቸው እንዳይሰረዝ ምክንያቱም በሁለት ተከታታይ ምርጫ ካልተካፈሉ ፍቃዳቸው ይሰረዛል የሚል ህግ አለ መሰለኝ። ሌሎች ደግሞ ከገዢው ፓርቲ ጋር ተወዳጅተው ወይም ተስማምተው ገዢው ፓርቲ የተወሰኑ መቀመጫዎች ስለሚለቅላቸው ወይም ስለሚፈቅድላቸው በምርጫው የሚሳተፉ እንደሆነ ይነገራል። ይሄ ምን ማለት ነው? ለኢትዮጵያ ፖለቲካ አስመልክቱ ምንድን ነው? አቶ ባይሳ
5: ያስቀመጥካቸው ሁለቱ ነጥቦች ትክክል ናቸው። ምንድን ነው እኔ በግሌ እንግዲህ እንዳንድ ዲፕሎማት ፕሮሞት የማረገው የምናረገው የሰላምን መንገድ ብቻ ስለሆነ ሾርት ኦፍ ጠመንጃ መንግስትም አከፋፍሎ ሆነ ወይም እነሱም ደግሞ ተመርጠውም ቢሆን 10-20 የተለየ ድምፅ ኖሮ በህጋዊ መድረክ ላይ ሆኖ በሚያገኙት ማይክሮፎን የሚያወሩት ነገር ወደዱም ጠሉም ይደርሳል ለህዝባቸው። ህዝቡ ባይመርጣቸውም ድምፃቸው ይሰማል። ይሄ ደግሞ በህዝብ ንቃት ላይ ኢንዳይሬክትሊ ህዝቡን ማነቃቃት ነው። ይሄ ትምህርት ነው። እዛ አሁን የምታወራው ነገር ህዝቡ ይማርበታል እንደ ሎንግ ተርም። በታሪካችን ደግሞ ህዝብን የሚወክል ተመራጭ ኢትዮጵያ ውስጥ ተመርጦ ያውቃል ብዬ አልገምትም። እኔ እዚህ ሀገር በልጅነት ሆነ ወጣሁት ነው ከኢትዮጵያ። ግን አንድ እድል አጋጥሞኝ ያን ጊዜ የነበረው የፓርላማ ተመራጭ የሰፈሬን የፓርላማ ተመራጭ እልም ያለ ገጠር ውስጥ አዲስ አበባ ችግር ሲያጋጥመኝ ቤቱ ህጅ ያለው ምክንያቱም አባቴ ለዚህ ሰውዬ እንደመረጥ ድምፁ እንደተጠያቅ ነበር። በንጉሱ ጊዜ ነው ከሰንጋተራ ቀበና ሄጄ ቀሰቀስኩት። ወንድሜ ታስሯል ብዬ ነገርኩት። በቦልት መኪና ጭኖኝ ከቀበና ሰንጋተራ መጣ። ከነገር አምስተኛ ፖሊስ ጣቢያ ትልቅ ሰው ነው፣ የፓርላማ አባል ነው። ገብቶ አነጋገራቸው። ለ2 ዓመት ከይዙ ወንድሜ በነጻ እስክትፈታ ድረስ ፍርድ ቤት ይመላለሳል በየቀጠሮ። ቢኮዝ አባቴ መርጦታል ይህን ሰውዬ። ያ ነገር ይሄ ህልም ነው። ዛሬ እኔም ከባለገር መጥቶ አንድ ሰውዬ እኔ ተወካይ ነው ብሎ እንዶ ፋራውን ተከትሎ መጥቶ ከቤቱ ጠርቶትና እንዲያርግልኝ ብትለም እኔ እንጃ ያለ አይመስለኝም። እንደዚህ አይነት ፓርላማ ተወካይ እኔ ትልቁ ነገር አሁንም ያለው ችግር ሰዎቹ ገቡም እንዳልከው በሁለት ታይፕ ነው። ስናቸው እንዳይሰረዝባቸው ብሎ የገቡ አሉ፣ እናውቃለን። ግልጽ ነው ይሄ እንደ ኦፌኮ እና እንደ ኦነግ አይነት ህገወጥ ላለመሆን ሲሉ ይገባሉ። ተመረጡም አልተመረጡም አትሊስት ህጋዊነታቸውን ኤክስቴንድ ያደርጋሉ። ከገቡ አንድ ሰው መጥቶ ስለ ኦነግ ወይም ስለ ኦፌኮ ቢያወራ ደግሞ ህዝብ ያዳምጣቸዋል። ይሄ ነው ጌይኑ። በተረፈ ግን አሁን ባለ ሁኔታ ላይ ይሄን ገዢውን ፓርቲ የሚገዳደር ኃይል የለም። ፓርቲው የሆነ አዲስ ስትራቴጂ አለው ነው ጥያቄው። እስከማውቀው ድረስ ፓብሊክ የወጣ ነገር የለም። ካለፈው ስንዳው ተለየ ነገር ምን አዲስ ነገር ያመጣል? አሁን የሰላም ስትራቴጂው ምንድን ነው የሚለውን ነገር ለምርጫ ቅስቀሳ ላይ የለም። ለሰላም እንሰራለን፣ መንግስት ከዚህ በፊት ይሄን አድርጎ አልተሳካለትም፣ ይሄን አድርገን ግን እናሳካና አንጻራዊ ሰላም ኢትዮጵያ ውስጥ እናመጣለን ብሎ ቃልም የቅስቀሳ እንትን አጀንዳ ውስጥ እንኳ የለም። ባለ ሁኔታ ስለዚህ ፖለቲካል ጥያቄው ስታተስኮ ይቀጥላል ብዬ አስባለሁ። ዊች ኢዝ ኔጌቲቭ። ስታተስኮ ማለት ሞር ሰዎች ይሞታሉ፣ ሞር ይታገታሉ፣ ሞር ንብረት ይቃጠላል። ይሄ ስታተስኮም ሳይሆን ዲትሪሬሽን ነው የሚሆነው። እሱ ነው የሚያስፈራኝ ነኝ።
3: አቶ አበራስ
7: እንግዲህ ምርጫ ውስጥ ከገባን ፌሱን ክሌም ማድረግ ይገባል ብዬ አስባለሁ። ውድድር ውስጥ የገባ ሰው ግለሰብ ሊሆን ይችላል፣ ፓርቲዎች ሊሆን ይችላሉ። የመግባት እድል ካገኙ የተለየ ድምፅ የሚሰማበት እድል ይፈጠራል። ቢያንስ 100% ዶሚኔትድ የሆነው ፓርላማ በተወሰነ ደረጃ ለውጦች ሊኖሩት ከቻሉ መልካም ነው። ነገር ግን የሚገቡት ፓርቲዎች ያሸንፉበት አጀንዳ በትክክል ይናገራሉ ወይ? ይሄ በኋላ የሚታይ ነገር ይመስለኛል። ነገር ግን እድሉ ተፈጥሮ ህዝብ የተለየ አማራጭ እንዳለ የሚያሳዩበት እድል ይኖራል። ይሄ ደግሞ በተወሰነም ደረጃ ቢሆን ህዝብ ወደ ፓርላማው ወደ አይኑን እንዲጥል የሚያደርግበት ነገር ይኖራል። በተለያየ መንገድ ፓርቲዎች ውስጥ ያሉ ሰዎች የህዝብን ጥያቄ ለማንሳት አጋጣሚ ባላቸው ይህንን እድል አግኝተው ካልተናገሩ ግን የተጠያቂነት የመረጣቸው ህዝብ ዲትሬ የማድረግ ነገር የሚሆን ይመስለኛል። ነገር ግን ስፔሱን ክሌም ማድረግ ተገቢ ነው ብዬ አምናለሁ። እድሉን መጠቀም ነው። ምክንያቱም በትንሿም ቢሆን ስፔሱን ለማስፋት፣ አማራጮችን ለማሳየት፣ ጉድለቶችን ለመጠቆም፣ ተጠያቂነትን ለማስፈን፣ ግልጽነት እንዲሰፍን ለማድረግ ተወሰነ የተለየ ድምፅ መኖር አለበት።
3: እሺ አቶ ያሬድ፣
8: ይህንን ችግር ማየው ከሁለት አቅጣጫ ነው። አንደኛ የሀገሪቷ የፖለቲካ ባህል ምን ሁኔታ ውስጥ ነው ያለው የሚለው ነው። የኢትዮጵያ የፖለቲካ ባህል የዴሞክራሲያዊ ስርዓት ግንባታው እያደገ እያፋፋ የምህዳሩ እየሰፋ ነው የመጣው ወይስ እየቀጨጨ እየደበዘዘ ነው የመጣው? ሁለተኛው ደግሞ በስልጣን ላይ ያለው መሳሪያውንም ገንዘቡንም ሁሉንም ነገር ሀገሪቷንም የሚቆጣጠረው አካል እንዴት ነው ባህሪው ምርጫ በመጣ ወቅት እንዴት ነው ለተቃዋሚዎች እድሎችን በመፍጠር ምህዳሩን በማስፋት? ኢትዮጵያ ውስጥ እኮ አሁን የሲቪክ ምህዳሩ በአስደንጋጭ በሚባል ሁኔታ ጠፍቶ እየተዘጋ ነው ያለ። የሰብአዊ መብት ድርጅቶች በነጻነት እንኳን መንቀሳቀስ አይችሉም። የፖለቲካ ድርጅቶች እኮ ከአዲስ አበባ ውጪ የተወሰኑ የሀገሪቱ አካባቢዎች ካልሆነ በስተቀር ጽህፈት ቤት መክፈት አልቻልንም፣ መንቀሳቀስ አልቻልንም። ዛቻ፣ ማስፈራሪያ፣ እስር፣ እንግልት ይጠብቀናል። ፕሮፌሰር መራራ

0: በአስደንጋጭ ሆነ ሁኔታ እየጠበበ ባለበት በዚህ ሁኔታ ውስጥ የፖለቲካ ፓርቲዎች ተሳተፉ አልተሳተፉ በዚህ ምርጫ ውስጥ እንደው ድምጻቸውን እንኳን ለመሰማትም እንኳን ያላቸው እድል በጣም በጣም ጠባብ ነው። ያገዛዝ ስርዓቱን ባህሪ የፖለቲካ ምህዳሩን መጥበብ ለመናገር ያህል ካልሆነ በስተቀር ለውጥ በማምጣት ረገድ ይሄ እንግዲህ በእነሱ ላይ ያለው ድክመትም እንደተጠበቀ ሆኖ ማለት ነው። ግን እነሱ በደንብ ሊፈተኑ የሚችሉት የፖለቲካ ምህዳሩ ተከፍቶ አጋዥ ፈቃጅ የሆኑ ሁኔታዎች ተፈጥረው ያገዛዝ ስርዓቱ የህግ የበላይነትን በመላ አገሪቱ ማስከበር ችሎ ዜጎች በነጻነት ተንቀሳቅሰው በሰላም መቀስቀስ ችለው ማስተማር ችለው ጽፈት ቤት መክፈት ችለው ቢሆን ኖሮ ያኔ የነሱ በተሰጣቸው እድል በተፈጠረላቸው ሁኔታ መጠቀም አልቻሉም ብለን ሙሉ በሙሉ እነሱን መገምገም መተቸት እንችላለን። አሁን ግን በተዘጋጋ ምህዳር ውስጥ እነሱ ብቻ እኮ አይደሉም። የሚዲያ ምህዳሩ ተዘግቷል። ነጻ ጋዜጠኞች እንደ ልብ እየሰሩ አይደለም። የሲቪክ ምህዳሩ ተዘግቷል። እና ብዙ በተዘጋጋ አውድ ውስጥ ነው ያሉትና ሙሉ ስዕሉን ነው ማየት የሚገባው እንጂ እነሱ ላይ ብቻ ያተኮረ ግምገማ እናድርግ ካል አገሪቷ አሁን ያለችበትን የፖለቲካ ሁኔታ ሁሉ ከግምት ያላስገባ ፍልችት ነው የሚሆነው ብዬ ነው የማስበው።
1: እናጠቃለሁ። አቶ ባይሳ የመጀመሪያውን ማጠቃለያ ይሰጡኛል። ኢትዮጵያ ውስብስብ ችግሮች ውስጥ ነው ያለችው አንስተናል። እነዚህን ችግሮች ለማቃለል በተደጋጋሚ መፍትሄ ይሆናሉ የተባሉ ነገሮችን ብዙ ምሁራን ጠቁመዋል፣ እርስዎም ጭምር። ነገር ግን ችግሩ አልተቃለለም። ይህን ችግር ለማስወገድ ምናልባት ምርጫ ደግሞ ለወደፊቱም ቢሆን የተሻለ ለማድረግ የተሻለ ሰፋ ያለ አብዛኛው ሕዝብ የሚያምንበት ስርዓትን ሊመሰረት የሚችል ለማድረግ ምንድን ነው መደረግ ያለበት? ከየት ነው የሚጀመረው? እስቲ ማጠቃለያ ይስጡን።
2: ወንድሜ ነጋሽ፣ በዚህ ጥያቄ ላይ ብዙ ጊዜ ደከመትን ታቃለ መልስ አንድና አንድ ነው። አልደከመኝም፣ ግን ደስ ይደግማሉ። አይደክመኝም። የኔ የችግራችን ሁሉ መነሻ ተወያይቶ ችግርን የመፍታት ባህል አለመዳበር ነው። ይሄ ነው ለእኔም ትልቁ መነሻችን፣ ችግራችን ይሄ ነው። እንግዲህ ላለፈው 8 ዓመትም ሁን 30 ዓመትም ሁን በጠመንጃ ችግር ለመፍታት የመሞከር አካል አለ። ይህ ጠመንጃን ይዞ ጫካ ያለውን ደግሞ ህገ መንግስታዊ አይደለምና አደቃለሁ ብሎ ስልጣን ላይ ያለው መንግስት አለ። በመሀል የሚያልቀው ህዝብ ነው፣ የሚጎዳው ኢኮኖሚ ነው። ይህን ነገር ሁሉ ተረድቶ አሁንም ምርጫውም ይካሄድ አይካሄድ ከምርጫውም በኋላ ይህን መንግስት የምማጸነው መንግስት መስማትም አለበት ብዬ የምለው ይህ መንግስት ምርጫውንም አሸነፍ አላሸነፍም ግን ከተቃዋሚዎች ጋር ቁጭ ብሎ ማውራት ነው። ተቃዋሚዎች ኢትዮጵያን ናቸው። ተቃወሙ ማለት ኢትዮጵያዊነታቸው ያነሰ ነው ማለት አይደለም። የተለያየ ሀሳብ ማስተናገዳቸው መብታቸው ነው። ኢትዮጵያን ለጠላት አሳልፎ ትሪዝን ካልሆነ በስተቀር ኢትዮጵያ ማንም ከማንም በላይ ኦን አረጋትም። ለተቃዋሚውም ለመንግስትም ጫካ ውስጥ ያለውም 4 ኪሎ ያለውም ሁሉም ኢትዮጵያዊ ኢትዮጵያን እኩል ኦን ያደርጋታል። ይህንን መሰረታዊ ሀቅ ወስደን ዛሬም ቢሆን ከሚቃወሙት ከፋኖም ከኦላም ከቲፒኤልኤፍ ጋር ቁጭ ብሎ በቅንነት ካልተነጋገር መንግስት ነው ይህን ደግሞ ኃላፊነት ያለበት። እንደ መንግስት ይህን ነገር ካላደረግ ዝም ብሎ እንደ ድሮ ስታተስ ኮ ሰዎቹ ሀቅ ነው ኦላም ሆነ ፋኖም ሆነ ቲፒኤልኤፍም ሆነ በየፊናቸው ተዋግቶ መጥቶ ይህን መንግስት ከስልጣን አይገረስሱትም፣ አይሄድም። ይሄ እንግዲህ ፖለቲካ የራሱ ቦይ ስላለው ሊቀየር ይችላል። ግን በእኔ ግምት በጠመንጃ ብርታት እየተጋደልን እየተዳማን ከምንኖረው መንግስትም ደግሞ እነዚህን እየናቀ ዝም ብሎ ከሚቀጥል ምንም ምርጫ የለንም። አንድ መፍትሄ ብቻ ነው፣ መፍትሄው መነጋገር ነው፣ ቁጭ ብሎ መነጋገር ነው። በዚህ መነጋገር ሂደት ግን ኢትዮጵያኖች እርስ በርሳችን ላይ ተከባብረን አገሩ የእኛ ነው ብለን ቅድሚያ ለእኛ መስጠት አለብን። የውጭ ሀገር ኃይላት ከአሜሪካ ጀምሮ እስከ ሱዳን እስከ ግብፅ ወይም እስከ ኤርትራን በል የእኛን ችግር ልፈቱልን አይችሉም። የእኛን ችግር እኛ ቁጭ ብለን ራሳችን በራሳችን ከራሳችን ጋር ከተወያየን ብቻ ነው እና እደግማለሁ፣ ውይይት ብቻ ነው መፍትሄው። ያኔ ለውጥ ማግኘት እንጀምራለን። ችግራችንን በጋራ እኩል እንጋፈጣለን። ያኔ በአንድ ትውልድ ውስጥ ሀገራችንን መቀየር እንችላለን ባይ ነኝ። አመሰግናለሁ።
1: በጣም አመሰግናለሁ። እኔም አቶ ያሬድስ፣ ምንድን ነው መፍትሄው?
0: 100% አቶ ባይሳ ካቀረቡት ሀሳብ ጋር ሙሉ በሙሉ ነው የምትስማማው። በጦርነት ብዙ አመታትን ኢትዮጵያ ነፍጥ አዙሪት አልወጣችም፣ ግን ችግሮቻችን ሊፈቱ አልቻሉም። የኢትዮጵያ ሕዝብ እያለቀ ነው፣ እየተራበ

0: ነው እየተሰደደ ነው እንደ ሀገርም የሚያዋርድ ሁኔታ ውስጥ ነው ያለ ነው ግን ውይይት የሚለው ራሱ ምን አይነት ውይይት የሚለው እኔ ትንሽ አንድ ከአቶ ባይሳም ገፋ አድርጌ መወስደው በዚህ ምርጫ የኢትዮጵያ አንዱም የመተራ ችግር አይፈታም ብቸኛው ያለው አማራጭ በጫካ ያሉትም ኃይሎች ከተማም የተቀመጡ የፖለቲካ ኃይሎች ሌሎች የኢትዮጵያ ለውጥ የሚያሳስባቸው ኃይሎች ሁሉ ባለድርሻ አካላት እስከሆኑ ድረስ እነዚህን ሁሉ ኃይሎች የሚያሳትፍ አንድ ከመከራ የሚያሸጋግረን ከስልጣን አላልኩም ከመከራ የሚያሸጋግረን ብዙ ጊዜ ከስልጣን ይመስላቸውና ደግጠው ሽግግር የሚባል ነገር አንፈልግም ስለሚሉ ከመከራ ኢትዮጵያን ካለችበት መከራ ወደ ተሻለ ሁኔታ የሚያሸጋግራት የሽግግር አውድ ያስፈልገናል። ከዚህ ከእልሁ ከቁጣው ቆም ብሎ አፈሙዝ ወደ መሬት አድርጎ ቁጭ ብሎ እስቲ እቺን ሀገር እንዴት እንታደጋት? ህዝቡን ከመሞት እንዴት እናድነው? እያንዳንዳችን ብዙ ወንጀል ብዙ ጥፋት አጥፍተናል። እንዴት ተጠያቂ ሆነን የድጋሚ ችግሩ እንዳይደገም አድርገን ወደፊት እንዴት እንሂድ ብሎ ሁሉም የፖለቲካ ኃይልም የፖለቲካ ያልተደራጀውም ኃይል የሃይማኖት ተቋማትም የሲቪክ ማህበራትም የሚሳተፉበት አንድ የሽግግር ሂደት ኢትዮጵያ ያስፈልጋታል። እኔ ለገዢ ፓርቲም ዋናው እሱ ነው፣ ግን ሌሎቹም ኃይሎች በመሳሪያ ብቻ ቀደም አቶ ባይሳ እንዳለው እኔ ስልጣኑን ከያዝኩት አገር እንደዚህ ሆናል ብለው የሚቃዡም ኃይሎች የሚያስቡም የሚመኙም ካሉ እነሱም ትንፋሻቸውን ሰብሰብ አድርገው ራሳቸውን ለውይይት ለድርድር እንዲያቀርቡ ነው እኔ የምጠይቀው።
1: አቶ አበራስ፣
2: ከተወሰኑ ነገሮች ልነሳ። እዚህ ሀገር በብዝሀ ዴሞክራሲ ስርዓት እንዲሰፍን የተቻለንን ሁሉ መሞከር አለብን ብዬ አምናለሁ። አሁን የማየው በግል በገዢው ፓርቲና በተቃዋሚዎች መካከል ያለው እጅግ የሚገርም የአቅም መበላለጥ ሎፕሳይደድ የሆነ ወይም ወደ አንድ ወገን ያዘነበለ ሁኔታ ስለሚፈጠር ይህ ነገር የሚስተካከልበት መላ በውይይት ቢፈጠርና ተመጣጣኝ የሆኑ ውድድሮችን አንድ ምርጫ መለያው አንዱ ኮምፒቲቲቭነስ ነው፣ ፉክክር የተሞላበት መሆኑ ነው። ይህንን የምናገኝበትን እድል በአጥብቀን እንደ አጀንዳ ይዘን የሚሰራበት ቢሆን። ሁለተኛው የማስበው ፓርቲዎች በጣም ተበታትነው ነው ያየሁት። እኔ አሁን ባለኝ መረጃ 43 ፓርቲዎች በዚህ ውድድር ውስጥ አሉ፣ ልታረም እችላለሁ። እነዚህ ፓርቲዎች ተሰባስበው የሚመጡበት እድል ቢፈጠር ለምሳሌ 97 ላይ ህብረትና ቅንጅት የሚባሉ ከኢህአዴግ ጋር ነው። እነዚህ ኃይሎች አንድ ላይ ተሰባስበው በመኖራቸው አማራጮች ነበሩ ለህዝቡ። በጣም ደማቅ የሆነ ክርክር የተካሄደበት መሆኑን እናስታውሳለን። እነዚህ ፓርቲዎች እንደ ቤት ስራ 5 ዓመት ጠብቀው ሳይሆን አሁን እንደገና ተሰባስበው ወደ ተወሰኑ የፓርቲ ውድ ፓርቲዎች የሚመጡበትና በዛ አጀንዳ ዙሪያ ማህበረሰባቸውን ቢያሳትፉበት ሁኔታ ላይ ስራ ቢሰራ ብዬ አስባለሁ። የአብላጫ ድምፅ ስርዓት የሚባለው አሸናፊ ሁሉም ጠቅልሎ የሚወስድበት ስርዓት ነው። አሁን ያሉት ፓርቲዎች ትንንሾችን ቢሆኑ 3 ወንበር 2 ወንበር የማሸነፍ እድል ያለው ለምሳሌ ፕሮፖርሽናል የሚባል ሚክስድ የሚባል የኤሌክቶራል ሲስተሞች አሉ። ከነዚህ ውስጥ ወይም ደግሞ ሚክስድ የምንለው የአብላጫም እንደገና ደግሞ የተመጣጣኝነትን የያዙ አይነት ስርዓቶች አሉ። እነዚህ በጥናት ተደግፈው የሚሻሻልበትን ሁኔታ መፈጠር አለበት። አለዛ ግን አሸናፊ ጠቅልሎ የሚወስድበት ነው እና ጥቂት ደከም ያሉ ፓርቲዎች አንድ እንኳን ወንበር የማያገኙበት እድል እስካሁን ስላየን ላለፉት 6 ምርጫዎች ይሄ እውን ስለሆነ ይሄ የሚሻሻልበትና የሚለወጥበትን ነገር ማሰብ ነው። የመጨረሻውና መናገር የምፈልገው የዓለም ባንክ ቺፍ ኢኮኖሚስት ፖል ኮሌር የሚባል ሰው ቦቶም ቢሊየንስ የሚባለው መጽሐፍ ላይ አንድ አገር ለአንድ አመት ጦርነት ውስጥ በቆየ ጊዜ 7 አመት የእድገት ጊዜው ይፈጃል ወይም 7 አመት የእድገት ጊዜው ይበላበታል የሚል ሀሳብ በመጽሐፉ ላይ አንጸባርቋል። እኛ ያልተዋጋንበትን ጊዜ ማሰብ ይቀላል የተዋጋንበትን ከማለት። ስለዚህ የሰላም ጉዳይ በጭራሽ ችላ ሊባል የሚችል ጉዳይ አይደለም። እያንዳንዱ ሰው ፓርቲዎች ብቻ አይደሉም፣ ዜጎች በራሳቸው የተማሩ ሰዎች፣ አዋቂዎች፣ ባለሙያዎች ሁሉ ትወርድ ሰላም የሚሰሩበት ሁኔታ መፈጠር አለበት እና ትዕግስት አድርገን ሰጡ በመቀበል ሂደት ውስጥ ወደ ሰላም ስናመጣ ነው አገር የተሻለ ደረጃ ላይ መደርሰውና እነዚህ ነገሮች መስራት የቤተሰባችን ቢሆን ይገባል ብዬ አስባለሁ። አመሰግናለሁ።
1: እኔም በጣም አመሰግናለሁ። ሰዓታችን አልቋል። አቶ አበራ ኃይለማርያም፣ አቶ ባይሳ ዋቆያና አቶ ያሬድ ኃይለማርያም ለሰጣችሁኝ አስተያየት መልካም ምሽት በያላችሁበት።
2: አመሰግናለሁ። መልካም ምሽት።
3: አድማጮች በመከታተል ላይ የምትገኙት ከዶይቼ ቬለ የሚተላለፈውን የዕለተ እሁድ ስርጭት ነው። በነገራችን ላይ ዶይቼ ቬለ ዜናውን ምርጫውን በተመለከተ የቀጥታ ስርጭት የሚያቀርብበት መርሃ ግብር ወይም ደግሞ ድረገጹ ላይ ከፍቷል። ስለ ሰባተኛው የኢትዮጵያ ጠቅላላ ምርጫ በጥቂቱ በሚል የተከፈተ ነው። በዚህ የአምደ ምረብ የቀጥታ ጡመራ ከምርጫው ጋር የተገናኙ ትኩስ ዜናዎች በሚቀጥሉት ተከታታይ ቀናት ይቀርባሉ። የምርጫው ዕለትም ግንቦት 24 ቀን ትኩስ አዳዲስ መረጃዎችን በዚሁ በdw.com በድረገጹ ላይ የቀጥታ ስርጭት የሚለው ላይ ታገኛላችሁ ማለት ነው። በተከታታይ አዳዲስ መረጃዎች የሚቀርቡበት ይሆናል። ይህንን ለማስተዋወቅ እንወዳለን። ከዚህ በተጨማሪ ዛሬ የእንግሊዝ ፕሪሚየር ሊግ ተጠናቋል። እየተጠናቀቀ ነው። የተወሰኑ ጨዋታዎች እየተካሄዱ ነው። አርሰናል ዋንጫ ማሸነፉን ተከትሎ በበርካታ የዓለም ክፍሎች ደጋፊዎች የተለየ ፈንጠዝያ አሳይተዋል። ደስታቸውን በተለያየ ስሜት ገልጸዋል። አንድ በጣም የሚያስገርመው ነገር ኢትዮጵያ ውስጥም ያ ስሜት ታይቷል። በርካታ የፖሊስ እና የአካባቢያዊ አስተዳደሮች ማስጠንቀቂያ ሰጥተዋል። ዛሬ በተለይ ማለት ነው። ለምሳሌ ደቡብ ኦሞ ፖሊስ፣ የሙዱላ ከተማ አስተዳደር፣ ከምባታ ዞን ፖሊስ እንደዚሁም ደቡብ ኦሞ ዞን ፖሊስ ደጋፊዎች በጥንቃቄ ስሜታቸውን እንዲገልጹ ማሳሰቢያ ሰጥተዋል። እንግዲህ ከሌሎች የእግር ኳስ ደጋፊዎች ጋር ግጭት እንዳይፈጠር ስጋት የፈጠረም ይመስላል የተወሰኑ አካባቢዎች የተሰጡት ማስጠንቀቂያዎች። የዕለቱ ስርጭታችን እየተገባደደ ነው። አሁን የዕለቱን ዋና ዋና ዜናዎች በድጋሚ አቀርባለሁ። በዴሞክራቲክ ሪፐብሊክ ኮንጎ የኢቦላ ወረርሽኝ የሟቾች ቁጥር 204 ደረሰ። ኢትዮጵያን ጨምሮ 10 የአፍሪካ ሀገራት ወረርሽኙ አስክቷቸዋል። አሜሪካና ኢራን ጦርነቱን ለማቆም የሚያስችላቸውን ስምምነት ላይ ለመድረስ ድርድር በማድረግ ላይ ናቸው። ሩሲያ ዛሬ እሁድ ሌሊት በኪየቭና አካባቢዋ ላይ ባደረሰችው መጠነ ሰፊ የድሮንና የሚሳኤል ጥቃት ኦሬሽኒክ የተሰኘውን ኃይለኛ የሃይፐርሶኒክ ባሊስቲክ ሚሳኤል መጠቀሟን የዩክሬን ፕሬዚደንት ቮሎዶሚር ዘለንስኪ አስታወቁ። በፓኪስታን በደረሰ የአጥፍቶ ጠፊ የቦምብ ጥቃት የ23 ሰዎች ሕይወት አለፈ። ኢትዮጵያውያን አትሌቶች ዛሬ ደቡብ አፍሪካ ኬፕ ታውን ውስጥ የተደረገውን የማራቶን ሩጫ የቦታውን ክብረ ወሰን በማሻሻል ጭምር አሸነፉ። አድማጮቻችን፣ የዛሬው ስርጭታችን ይህን ይመስል ነበር። በመስተንግዶ አብሬያቸው የቆየሁት እሸቴ በቀለ ነኝ። ጤና ይስጥልኝ።